ቆንጆ ካፌ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና አቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴም ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ